ሰማዕትና መደብና ቀጻሊ ብምቕጻል ኣብ ሃገረ ካናዳ ኣብዚ ሒዝና ዘለና ወርሒ ጥቅምቲ ዝካየድ ዘሎን ብሕጂ ንኽካየድ ኣብ ምድላዋት ንዝርከብ ፌስቲቫላትን ዝተፈላለየ በዓላት ኣመልኪትና ዘቕረብናዮ ጽሑፍ ክነቕርበልኩም ኢና ሓቢርና ንከታተሎ ኣብ ወርሒ ጥቅምቲ ኣብ ካናዳ ብሰንከቲ ዝቕየር ዘሎ ናይ ቀውዒ ወቕቲ ብርክት ዝበሉ ንጥፈታትን በዓላትን ኣብ ምስልሳል ይርከቡ ኣለዉ ቀዳማይ ምዕዛብ ፍሉይ ሕብሪ ቆጽሊ ኣግራብ ኣብ ወርሒ ጥቅምቲ ኣብ ካናዳ ኣግራብ ናብ ብሩህ ቀይሕ ብጫን ወርቃውን ሕብርታት ዝቕየረሉ ፍሉይ ወቕቲ እዩ ሰባት ነዚ ንምዕዛብ ዝተፈላለዩ ቦታታት ይበጽሑ ንኣብነት ኣልጎን ኩን ፓርክ እዚ ፓርክ እዚ ኣብ ካናዳ ኣብ ዞባ ኦንታርዮ ዝርከብ ኮይኑ ተፈጥሮ ንምዕዛብን ምቕያር ሕብሪ ቆጽሊ ኣግራብ ብብዝሒ ዝረኣየሉ ኣዝዩ ፍሉጥ ቦታ እዩ ሮኪ ማውንተንስ ሮኪ ማውንተንስ ኣብ ዞባ ኣልበርታ ዝርከብ ጎቦ ኮይኑ ላርች ዝተሰመየ ፍሉይ ኣግራብ ብብዝሒ ዝርከበሉ ቦታ እዩ እተን ኣብኡ ዝርከባ ኣግራብ ኣቝጽልተን ናብ ወርቃዊ ሕብሪ ይቕየሩ ኬፕ ብሬተን ኣይላንድ እዚ ደሴት እዚ ኣብ ኖቫ ስኮሻ ዝርከብ ኮይኑ ኣብ ወርሒ ጥቅምቲ ነዋሕቲ ጽርግያታት ናይቲ ኸባቢ ንምዕዛብ ኣዝዩ ተመራጺ እዩ ካልኣይ በዓል ምስጋና ወይ ድማ ታንክስ ጊቪንግ ተባሂሉ ዝፍለጥ እዚ በዓል እዚ ኣብ ካልኣይ ሰሙን ናይ ወርሒ ጥቅምቲ ሰኑይ መዓልቲ በዓል በዚ ኣጋጣሚ እዚ ስድራ ቤታትን ፈተውትን ብሓባር ብምትእኻብ ባህላዊ መግብታት ከም ዝተጠብሰ ተርኪን ዱባን ሜለን ብምቕራብ የብዕልዎ እዚ መዓልቲ እዚ ካናዳ ኣብ ዝበዝሓ ዞባታትን ግዝኣታትን ብደረጃ መንግስቲ ናይ ዕረፍቲ መዓልቲ ምዃነን ይፍለጥ ሳልሳይ ምእራይ ሜለን ዱባን እዚ ጽምብል እዚ ካናዳውያን ምስ መላዕ ስድራ ቤቶም ኮላይ ንትሕቲ ዕድመ ቆልዑ ብምስታፍ ኣብ ዝተፈላለዩ ናይ ሕርሻ ቦታታት ብምኻድ ዝዓበየን ዝጸበቐን ሜለን ዱባን ብምእራይ ናብ ገገዝኦም ዝምለሱሉ ኣዝዩ ልሙድ ዝኾነ ናይ ወርሒ ጥቅምቲ ንጥፈታት እዩ ራብዓይ ኣብዚ ወርሒ እዚ ካልኦት ፍሉጣት ባህላዊ ፌስቲቫላት እውን ይካየዱ እዮም ሓደ ኻቡ ኣብ ኦንታርዮ ኪችነር ወተርሉ ኦክቶበር ፌስት ተባሂሉ ዝፍለጥ እዩ ናይ ለብዘበን ኣብ ወርሒ ጥቅምቲ ዕለት 16 ዝካየድ ኮይኑ ኣብዚ ፌስቲቫል እዚ ናይ ጀርመን ባህላዊ ምግብን ናይ ሙዚቃ ምርኢታትን ብባህላዊ ኣገባብ ዝተዳለወ ቢራታትን ዝቕርበሉ ፍሉይ ኣጋጣሚ እዩ ብዘይካ እዚ ኣብ ከተማ ቶሮንቶ ክሳክ ደይስ ቢራ ተባሂሉ ዝፍለጥ ፌስቲቫል እውን ኣሎ እዚ ፌስቲቫል እዚ ብ16 ጥቅምቲ 226 ዝካየድ ኮይኑ ልዕሊ 100 ዝኾኑ ፍሉይ ዓይነታት ቢራ ካብ ኦንታርዮን ከባቢኣን ከምኡውን ካብ ካልእ ዞባታት ናይ ካናዳ ዝቐርበሉ ፌስቲቫል እዩ ኣብዚ ፌስቲቫል እዚ ብባህላዊ ኣገባብ ዝተዳለዉ ቢራታት ተሳተፍቲ እቲ ፌስቲቫል ብምቕራብ ዝተፈላለየ ዓይነት ቢራ ዝተማቐረሉ ዕለት እዩ ውድሓንኩም ሓበሬታ ሓይሊ እዩ ዝኸበርኩም ሰማዕትና መደብና ሕጂ እውን ቀጻሊ እዩ ናብቲ ዝቕጽል መደብና ቅድሚ ምስግጋርና ብሙዚቃ ንዛነ ኣዳሊናልኩም ዘለና ደርፊ እምባር ናፊቐ ብስእሊ ዘርእስታ ብገዲም ድምፃዊ ደበሳይ መሓሪ ዝተደርፈት ክተስተማቕሩ ብኽብሪ ንዕድመኩም

ክቡራትን ክቡራንን ሰማዕትና ዝቕፅል መደብና እምበኣር ካብ ሰማዕትና ዝበፅሐና ሓፀርቲ መልእኽትታት ክነቕርበልኩም ኢና። ንኽትከታተልዎ ድማ ብኽብሪ ንዕድመኩም። ዝኸበርካ ኣዳላዊ መደብ ኤሪ ዌብ ኤፍኤም ሬድዮ ፓሎ ዘ ፓራዲዞ ኩሉ መደባትካ እከታተሎ እየ ኣዝዩ ብሉፅ እዩ። ብኣኻ ድማ ኣዝየ ሕቡን እዩ። ናብራ ስደት በዲህካ ሓቦ ተቐኒትካ ሓያል ፃዕሪ ዝሓለፉ መደባት ንኣብ ስደት ዘሎ ህዝብኻ ደኺመ ኸይበልካ ተቐርቦ ብምህላውካ ድማ ብልቢ የመስግነካ። መሳርሕትኻ ነበር ኤልሳ ካብ ኣሜሪካ። ዝኸበርካ ኣዳላዊ መደብ ኤሪ ዌብ ኤፍኤም ሬድዮ ከመይ ኣለኻ? መጀመርታ ሰላምታይ ተቐበል። ብምቕፃል እንቋዕ ካብ ዘመን ናብ ዘመን ብሰላም ኣሰጋገርካ ምስ ኩሎም ስድራ ቤትካን መሳርሕትኻን ከምኡውን ንኹሎም ተኸታተልቲ መደባትካ እንዳበልኩ ብእተቕርቦ መሃርን ኣዘናጋዕን መደብ ኣዝየ ደስ ይብለንን ኩሉ ግዜ ይከታተለካ እሞ ቀፅሎ ዓወትን ኣሳልጦን ድማ እምንኤልካ ናይ ወትሩ ተኸታታሊ መደብካ ደበሳይ ጸጋይ። ኤሪ ዌቭ ምስማዕ ብጣዕሚ እየ ዝፈቱ። እቲ ተቕርቦ ሙዚቃ ብጣዕሚ ደስ ዘብል እዩ። ከምኡን እቲ መሃርን ኣዘናጋዕን እትሕዝቶ ኩሉ እተቕርቦ ፍሉይ እዩ። ስለቲ ዘይሕለል ፃዕርኻ ድማ ኣዝየ ዝሕበን። ናይ ባሓቂ ንኹሉ መደባት ብመፅናዕቲ ዝተሰነየ ሓበሬታ ከምኡን ንኹሉ እተካፍለና ዘለኻ ፍልጠትን ሓበሬታን ኣዝየ ዘድንቆ። ተመክሮ ዘለካ ሰብ ብምዃንካ ድማ መደባትካ ንኽሰምዑ ባህ እናበለኒ እሞ ቀፅሎ ክብለካ ፈቱ። ኣብርሃም ካብ ሸወደን። ዝኸበርካ ኣዳላዊ መደብ ኤሪ ዌብ ኤፍኤም ሬድዮ ጽቡቕ መደብ ተመሓላልፈልና ኣለኻ እሞ ኣጆኻ ቐጽሎ ኣብ ጎንኻ ኣለና። ብርሃነ ሃብተ ካብ ሃሚልተን። ስለቲ ሃናፂ ርእቶታትኩም እብልቢ የመስግን። ኣብ ቀጻሊዩን ተሳትፎኹም ኣይፈልየኒ ክብል ፈቱ። ብዘይካዚ ለንቅነ ሓፀርቲ መልእኽትታት ሰደዱልና ቤቲ ተኽለ፣ ራሄል ተኽለ ካብ ኣሜሪካ፣ ብርሃነ ገብሪት ካብ ኣውስትራልያ፣ ኪዳነ ገብረ ማርያም ካብ ቱርኪ፣ ገጣማይ ምስጉን ጎይቶም ካብ ዴንማርክ፣ ዲያቆን ሃብቶም ተስፋ ጋብር ካብ ኣንጎላ፣ ስነ ጥበባውያን ሄኖክ ወዲ ሃይለን፣ ዘርኣይ ገብረ እግዚኣብሄርን ካብ ከተማ ኣስመራ ከምኡውን ስምረት ባህታ የቐኔልና ክብረት ይሃበልና። ስለቲ ተሳትፎኹምን ምትብባዕኩምን ኣብ ቀጻሊዩን ተሳትፎኹም ኣይፈልየና። እምባርከስ ክቡራትን ክቡራንን ሰማዕትና ቅድሚ ናብቲ ዝቕፅል መደብ ምስግጋርና መላኺ የብሉን ዘርእስታ ብድምፃዊት ብስራት ኣረጋይ ዝተደርፈት ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድም።

ኣብዚ ኸበርኩም ሰማዕትና ዝቕፅል መደብና እምባር ኣብ ንዞባ ሰገነይቲ ዝርከባ ዳዕሮታት ኣመልኪቱ ዝተዳለወ ጽሑፍ ክነቕርበልኩም ኢና ሓቢርና ንከታተሎ። ካብተን ፍሉጣት ድማ ዳዕሮ ጽላልሹም፣ ዳዕሮ ሓፃሮ፣ ዳዕሮ ኣዋ ምልስ፣ ዳዕሮ ስላስ፣ ዳዕሮ ከንቲባ፣ ዳዕሮ ምራውቲ፣ ዳዕሮ ዋዓጋት ተባሂለን ይጥቀሳ። ዳዕሮ ጽላል ሹም እዛ ዳዕሮ እዚኣ ሓንቲ ካብተን ታሪኻውያን ዳዕሮታት ሰገነይቲ ኮይና ቅድሚ ኣማኢት ዓመታት ዝነበሩ ተቐማጡ ከባቢ ጽንዓ ደግለ ዘመሓድሮምን ዝዳንዮምን ሹመኛ መሪፆም ቆጽሊ ምእንቲ ከውድቕሉ ባይቶ ዓዲ ተኺሎም ይህን ምሂን ዝብሉላ ዝነበሩ እያ። ዕርቅን ፍርድን ክብይኑ እንተ ደኣ ደልዮም እውን ኣብ ትሕቲ እዛ ንኽትሪኣ ባህ እተብል ግርምቲ ጽላል ዳዕሮ ተኣኪቦም ይዝትዩ ምንባሮም ካብ ሽዑ ግዜ ጀሚራ ዳዕሮ ጽላል ሹም ተባሂላ ጽዋዕላ። ዳዕሮ ሓፃሮ እዛ ኣብ ሓሙሽተ ናቕፋት ሳኢላ ትርከብ ዘላ ኮይና ብቑመት ዝሓፀረትን ነዊሕ ዕድመ ዘለዋን ኣዝያ ጎፍጓፍ ብዙሕ ጨናፍር ዘለዋ ዳዕሮ እያ። ብሕፅራ ድማ ዳዕሮ ሓፃሮ ዝብል ስም ተዋሂብዋ ይበሃል። ዳዕሮ ዓዋምልስ እዛ ዳዕሮ እዚኣ ኣብ ጥቓ ዳዕሮ ሓፃሮ ትርከብ ኮይና ኣስታት 250 ዓመታት ከም ዝገበረት ዝነገረላ ዳዕሮ እያ። ስለምንታይ ዳዕሮ ዓዋምልስ ተባሂላ ንዝብል ሕቶ ዝምልስ ሓደ ኣፈታሪክ ኣሎ። ሓደ እዋን ኣብ ከባቢ ፅንዓ ደግለ ድርቂ ኣጋጢሙ ነበረ። ብሰንከቲ ደርቂ ጣዕዋኡ ክሸይጥ ናብ ሰገነይቲ ዝኸይድ ዝነበረ ሰብኣይ ኣብዛ ዳዕሮ እዚኣ ምስ በፅሐ ፍረታት እዛ ዳዕሮ በሲሉን ዘቢቡን ረኸቦ። ሽዑ ንሽዑ ከዓ እታ ዳዕሮ ፍረታት ኣውሪዱ ክሳብ ዝፀግብ ተመገበ። ነቲ ጣዕውኡ ሸይጡ እኽሊ ምስ ሸመተ መትሓዚ እኽሊ ክኾኖ ኢሉ ሒዝዎ ዝነበረ ልቆታ ከዓ ብፍረታት ዳዕሮ ምልእ ምስ ኣበሎ ደጊም ቀለብ ረኺበለሁ እንታይ ጣዕዋ ዘሽይጥ ኣለኒ ኢሉ ነታ ናብ ሰገነይቲ ገጹ ክኽብኩባ ጸንሐ ጣዕውኡ ገጹ መሊሱ። ነቶም ከምኡ ጣዕዋታቶም ክሸጡ ንሰገነይቲ ዝኸዱ ዝነበሩ ደቂ ዓዱ ድማ ብበትሩ ናብታ ዝተመገበላ ዳዕሮ እናመልከተ ኣብ ክንዲ ጣዕዋኹም ትሸጡ ኣብኡለኩም ዝብላዕ ጥዑም ፍረ ጣዕዋ ምለስ፣ ጣዕዋ ምለስ ኢሉ ምስ ኣረድኦም ድሕርዚ ፍጻመ ድማ እታ ዳዕሮ በዚ ስም ዳዕሮ ጣዕዋ ምለስ ተባህለት ይበሃል። ወደ ሓንኩም ፍልጠት ሓይሊ እዩ። ንዘይፈለጡ ከም ዝፈልጡ ምግባር ድማ ብልሒ እዩ። ክቡራትን ክቡራንን ሰማዕትና መደብና ሕጂውን ቀጻሊ እዩ። ናብ ዝቕፅል መደብና ቅድሚ ምስጋርና ደርፊ ቀደም ክተስተማቕሩ ብኽብሪ ንዕድመኩም። ንሎሚ ኣዳሊናልኩም ዘለና ደርፊ ቀደም እምበኣር ጥዕምቲ ደርፊ ናይ ገዲም እነፍስሄር ድምፃዊ ተኽለ ተስፋ ዝግያ ክተስተማቕርዋ ድማ ብኽብሪ ንዕድመኩም።

ክቡራትን ክቡራንን ሰማዕትና መደብና ሕጂውን ቀጻል እዩ ከም ዝፍለጥ ገዲም ድምፃዊ ኣብርሃም ኣፈወርቂ ካብ ዝዓርፍ እንሆ ዝሓለፈ 7 ጥቕምቲ 226 መበል 20 ዓመቱ ኣቕፂሩ ይርከብ ንታሪክ ህይወት ድምፃዊ ኣብርሃም ኣፈወርቂ ብሕፅር ዝበለ ብከምዝስዕብ ክነቕርቦ ኢና ሓቢርና ንከታተሎ ድምፃዊ ኣብርሃም ኣፈወርቂ ብ30 ጥሪ 1966 ኣብ ከተማ ኣስመራ እዩ ተወሊዱ 7 ጥቅምቲ 26 ድማ ኣብ መበል 40 ዓመቱ ዓሪፉ ኣብርሃም ኣፈወርቂ ደራፋይ ፀሓፍን ኣዋሃድ ሙዚቃን ነይሩ ብፍላይ ድማ ብግጥምታቱን ዜማታቱን ኣዝዩ ዝፍለጥ እዩ ወጋሕታ ኣብ 1991 ተስፋዩ ስንቀይ ኣብ 1994 ምስጢር ፍቕሪ ኣብ 1998 ሰማይ ኣብ 2006 ዝተሰመዩ ኣልበማት ዘርጊሑ ምንባሩ ይፍለጥ ኣብርሃም ኣፈወርቂ ኣብ ግዜ ንእስነቱ ኣብ ሱዳን ኣብ ዝነበረሉ እዋን ፋምፋም ከም ዝተምሃረ ይፍለጥ ድሕሪኡ ናብ ጉጅለ ባህሊ ህዝባዊ ግንባር ተፀንቢሩ ኣገልጊሉ ድምፃዊ ኣብርሃም ኣፈወርቂ ክቱር ድሌት ትምህርቲ ስለ ዝነበሮ ድማ ኣብ ሃገረ ኣሜሪካ ብኮምፒተር ሳይንስ ብኽብ ዝበለ ማዕረግ ብዲግሪ ተመሪቑ ኣብ ሙዚቃዊ ህይወቱ ጃዝ ኣርኤንድቢን ሬገን ዝኣመሰላ ህርመት ሙዚቃ ምስ ኤርትራዊ ቅኒት ብምውሃድ ነዊሕ ሰሪሕሉ ቀዲም ስነ ጥበባዊ ኣኽሊሉ ተስፋ ጽዮን ኣብ ሓደ ኣጋጣሚ ኣብርሃም ኣፈወርቂ ብሉፅ ወርቂ ኣብርሃም ብጥበቡ ልዕሊ ዘለዉ ዝህሉ ክብል ኣድናቆቱ ገሊጹሉ ነይሩ ኣብርሃም ንጥበብ ዝከናኸንን ዝሕብሕባን ዝሕንቅቓን ስነ ጥበባዊ እዩ ከምቲ ዝድለ ዘይገለጽናዮ ከምቲ ዕምቀቱ ዘይዳሕሰስናዮ ስነ ጥበበኛ እዩ ይብል ብዙሓት ሰባት ንኣብርሃም ብዝገልጽዎ እዩ ዝጠፍኦም ደርፉ ደጋጊሞም ሰሚዖም ፍጹም ኣይመንዎን እዮም ኣብርሃም ደርፉ ታቱ ኣብ ዝኾነ ግዜ ሰሚዕካዮ ከም ዘይስልችወካ ጭቡጥ ሓቂ እዩ ነፍሴር ገዲም ድምፃዊ ኣብርሃም ኣፈወርቂ ዋላ እኳ ብስጋ እንተተፈለየና ስነ ጥበባዊ ስራሓቱ ግና ወትሩ ኣብ ልቢ ነብሲ ወከፍ ኣፍቃሪ ሙዚቃ ያው ኮይኑ ክነብር እዩ በዚ ኣጋጣሚ እዚ ኣይጎደለን ዘርእስታ ጥዕምቲ ደርፉ ክተስተማቕሩ ብኽብሪ ንዕድመኩም

እቶም ዶንጊ ሆም ሬድዮ ሆም ዝኸፈትኩም ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም መደብ ኤሪ ዌብ ኤፍኤም ሬድዮ እዩ። ኤሪ ዌብ ኤፍኤም ሬድዮ ኣብ ሃገረ ካናዳ ካብ ኦንታርዮ ዝፍኖ ሰሙናዊ መደብ ኮይኑ ወትሩ ሰንበት ሰንበት ካብ ሰዓት 3 ክሳብ ሰዓት 4 ድሕሪ ቀትሪ ኣብ መደበር ሲኬኤምኤስ ኣብ መስመር 102.7 ንሓደ ሰዓት ዝፍኖ መሃርን ኣዘናግዕን መደብ እዩ። ቀሪብናልኩም ብዘለና ምቁር ደርፍታትን ኣዘናግዒ መደባት እናስተማቕርኩም ሰናይ ዝኾነ ግዜ ትዕልፉ ትህሉ ተስፋና ኣዝዩ ልዑል እዩ። ናብቲ ዝቕፅል መደብና ቅድሚ ምስግጋርና ኣይክእልን ዘርእስታ ናይ ድምፃዊት ሶልያና በረኸት ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድመኩም።

ዝኸበርኩም ሰማዕትና መደብና ባራ ምዝዛም ገጹ እዩ ዝኸይድ ኣሎ። ኣቐዲምና ግና ከምቲ ልሙድ ንኹነታት ኣየር ሃገረ ካናዳ ኦንታርዮን ከባቢያን ዝድህስስ ሓበሬታ ክንህብ ኢና ሓቢርና ነከታተሎ። ንመሰረት ትካላት ኩነታት ኣየር ሃገረ ካናዳ ዝሃቦ ሓበሬታ ኦንታርዮ ዝቕፅል ሰሙን ማእከላይ ዝሓልን ግመን ክህሉ እዩ። ካብ 1 ሚሊሜትር ክሳብ 10 ሚሊሜትር ዝዓቐኑ ዝናቡን ክህሉ እዩ። ኣብ ግዜ ቀትሪ ዝለዓለ መጠን ሙቐት ክሳብ 19°C ዝተሓተ ድማ 10°C ክምዝገብ ትዝቢ ተገይሩሉ ኣሎ። ኣብ ግዜ ለይቲ ዝተሓተ ሙቐት 3°C ዝለዓለ ሙቐት ድማ 11°C ክምዝገብ ትዝቢ ተገይሩሉ ኣሎ። ዝለዓለ 53 ዝተሓተ ድማ 88 ሚታዊት ጠሊ ዝበዝሑ ኩነታት ኣየር እውን ክህሉ ትዝቢ ተገይሩሉ ኣሎ። ብተወሳኺ ፀሓይ ትበርቀሉ ንጎሆ ሰዓት 6:52 ፀሓይ ተዓርበሉ ድማ ምሸት ሰዓት 7:26 ክኸውን ትፅቢት ተነቢሩሉ ኣሎ። ስለዚ ኣብዘ ዘለናዮ ቦታ ንኹነታት ኣየር እናተኸታተልና መዓልታዊ ህይወትና ብጥንቃቐ ክንመርሕ ነዘኻኽር። ባርከስ ክቡራትን ክቡራንን ንሰማዕትና ክሳብ መወዳእታ መደብና ስለ ዝተኸታተልኩምና ብልብ ነመስግን። ንሳኹም ፀናሕኩ ኣዳላዊ መደብ ፓሎ ዘ ፓራዲዞ ምስ ኩሎም ኣባላት ቴክኒሽናት ኤሪ ዌቭ ኤፍኤም ሬድዮ ብሓባር ብምዃን ኢና። ንመደብና ከማዕብል ይኽእል እዩ ንዝበልኩሞ ዝኾነ ዓይነት ሃናፂ ርእቶ ይኹን ካልእ ፅሑፋት ክትሰዱልና ብክብሪ ንዕድም። ዳግማይ ኣብ ዝቕፅል ሰሙን ሰንበት ብናይ ካናዳ ኣቆፃፅራ ኢስተርን ስታንዳርድ ታይም ካብ ሰዓት 3 ክሳብ ሰዓት 4 ድሕሪ ቀትሪ ኣብ ዝፍኖ መደብ ክሳብ ንራኸብ ሰሰናዩ እናተመነና ሽንቅጠየ ዘርእስታ ጥዕምቲ ባህላዊት ደርፊ ናይ ድምፃዊ ተመስገን ፍሳዬ ብምዕዳም ንሰናበተኩም ድሓንከ